바이르네 비치기 암만진 야루이어를 가르쳤지 예우메이네 부여 우드시에 돌다란 예리노 지가리긴 돈 알구르이어를 약사라 샹유한 와인에 브랜드리 샹링도르 바라닷 하랑귀의 갓질에 바라본다 샹링드 비치기 도사지해 만네 훈련에 바이냥스 벌벌다 집에 돌 내고자 비치기 울제물베 문안 힐앗 유미 샹링네 자낫 야화 샹링 여러바이제 바이루이 누가 아그리적들어 봐 하그살이 일하고 벌어봐 그치 아따발 워리 사제 길던 유미기 스멀 아길 등인 글둔 드라우 비치기 자들랏 우정클에 바이루이네 비치기선 비치기인들 우초해니 시북친 바이루이미니위 샹궁수인 시력이 남나 일각선 비치가노 헤르헤스 홀게 텐창준 칠비뜬 허일이 온다가르베르만 친구린 뒤엘두르 돌각선 백엣 바이루이 님에게 혈은 못이기 젠춘선의 백엣 히툰 끄르두르 한긋살 혈을 액선 여버림베이 우사하스들리 잡을 텐창준너서 아비금만 산나 이래 후돌단 니겐 Тэр ябдлы би сонгосон бэлэ. Тэн чаанчүн ин тэнсүй хаган болвол нэгэн тоо сүн гэдэг арбын нэг настэ хөвгөндөр ураг тогтдохын нагэ. Сүмэн хурлдуурас ман тэнсүй ха инвал манарч оннад бэсэн тэр хөвгүн явжирэ. Хэтэм чимагын сонгхий дүр тэр тоусун гэдэгэ хэмгэн балбал тангвалзин ли хонтай сэмонгэн шуухи. Ябдыл бутчирэгүн ахар нэмэн хэббин батлэхтэй толдан. Сэткэн чурэхэн нэ чардыз юмэгэ чарэман. Шангунсуды бичгэ елгэд чилэвэй Дарэ дурэгвэн өд мүнгэ хэрэл чилбалхэ Үн пингшэнэ чилшэн нойын Тэр хамундыр балбал бичгэ хүрэгэ манчэн Бүлэг сүлд Хал гэлин ягома олон ерүн хүрэгэ. Чэшэн нойын чэллүн гэдэг хүмэнэ ча самхи түр чоос мүнгэн хал ашгэн түр дуртэ дулдан. Үр хэвэши тайсэлі хүнгэч сомсэвэл яу күй тайсэдүр тэрэхэн мүнэ бэлман хүрэгэ гэбэгэн тэн Чангжуэнэ үрэггэрээнэм мүсбүнээрэн Ээлтүүр холгэгдэж алгдээ хүвэлэ. Бэдэн үшаорстэллэ ахүвэггэд Хэжэмээн үддэр тэнэвэн вайнэ Гэрэн үд хүрэрэн бүнээрэн Минивал хүтэлдар Шангунсэ чэмэгэ Гэнэ ху байэн Гэрэдүр жалман чэмэдэн хэйэл Ахшэрдэлэн байнэр хэмэ эдэлэд Чэргэж чэнгэж эмдэр басу Гэнэхэр тэнгэрэм чэргэл бэлэмэ
까지 본 후에 두르군이 야부들 어찌리 못하벌 함께 내가 두세냐오 대쇼 향링 은비치기 오잣 바일라 탁스네 훌은 까질 털제무 털조각이 열구리 좌로해 하트긴 들려라니 너가 어떻게 있다 그래 훈문 못을 봤던 오치라 짜들 봐서 열불 봐서 위니었다 챙고시 유미게 발발 티브르 자랏 능은지 운슨 타랏 바스초 태군이 으룰려 야부슨 왜 샹링 버틀 스티클한 여다 그의 차가 유미도르 발발 탑은 란 무기게 샹나바 유미 야야 오늘 털어가고 집이시 등시 대질 측래 야만 소는 그집 그신 거득 같은 것들 측래 문가와 태군의 뭐야 버틀 하나라 맞죠 귀차 측래 바이얼란 무치갓 우린 후렴 주간 귀그 디압 해게 해놔야 언제가는 해놔야 샹링 활게

0: 제가 옥나후왕루 울그린다라. 소조후긴 하리자토 운빙샨네 지샨나인 철룬 삼운활개 샹링인 앞지슨 으르끌드불긴 흐레스키니 야구마기 우지먼 첫두른 바이랏 텐위안와이 텐창준네 그래도 월진타이스 리홍 토우손 그득 늘어 후르지렛 이은 벌슨 텐수의 화택은 우리 덕티지게 상사 우너란 스파이제 털더런 벌벌 운빙시네 치륵 메린 두두 승리 차오난 허일이기 다구되지 에구는 저 해산 샹링이 벌 신의 치르긴 맥도 치르긴 역두두 벌갓 풍리 차원한 허일기 벌벌 치륵 메린 뜻두두 벌갓에 워치리 얍들이 벌 늘이엇 내륵치르 그릇대 허슨 샹링인 우걸 텐 유엔와이긴 후리적이 따르자란 부흥이 베르바소 텐유엔와의 장준 흐먹지 니는 책지 세들고 우르시얼 으르듬테 홈은 돌단 무른 텐이생까지를 얼른 악두기 누구를 조해 이모 텐유엔와에게 힐스툴 으소 천룬 비바스 디밀어 세르고 흐마간
1: Эрхэм хүндэтгэл сонсогчдоо Тубаражуугийн Монгол хэлний нэвтрүүлгийн Өв соёлын Алтан хором тусгай нэвтрүүлгийн энэ удааны дугаар энэ төхрээд өндөрлж байна. Найруулагч нэвтрүүлэгч Журамтай. Хянагч Одхон Хөвчин. Хүлэн сонссон та бүхэндөө баярлалаа. Та бүхэн залгаад Тубаражуугийн Монгол хэлний нэвтрүүлгийн бусад програмуудыг хүлээн авч сонсоорой.